0: ወስተሞ በቴ አሜን።
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማርያ ማዴ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎራ ደላኖስታ ማወተ ያሜን።
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማርያ ማዴ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎራ ደላኖስታ ማወተ ያሜን።
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማርያ ማዴ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎራ ደላኖስታ ማወተ ያሜን።
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማርያ ማዴ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎራ ደላኖስታ ማወተ ያሜን።
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማርያ ማዴ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎራ ደላኖስታ ማወተ ያሜን።
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማርያ ማዴ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎራ ደላኖስታ ማወተ ያሜን።
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማርያ ማዴ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎራ ደላኖስታ ማወተ ያሜን።
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
0: ሳንታ ማርያ ማዴ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎራ ደላኖስታ ማወተ ግሎሪ